የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2/2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሰኞ የጥቅምት 2/2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የሞት ቅጣት በሰው ልጅ ክብር ላይ የሚፈጸም ጥቃት እንደሆነ በመግለጽ ውድቅ ማድረጋቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በሳምባዬ ውስጥ ያለን እጢ ለማስወገድ በቅርቡ ቀዶ ጥገና ይደረግልኛል ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ የክርስቲያኖች ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ሰላም እንዲሰፍን ጥሪያቸውን ማደሳቸው መገለጹን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ አገረ ስብከቶች ውስጥ ከወጣቶችና ከዩኒቨርሲቲ ተማሪዎች ጋር ለሚሰሩ መሪ ካህናት ስልጠና መሰጠቱን የሚያመለክት ዜና በመጨረሻው ክፍል ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ የልጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ የሞት ቅጣት በሰው ልጅ ክብር ላይ የሚፈጸም ጥቃት እንደሆነ በመግለጽ ውድቅ ማድረጋቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ የጋራ ጥቅም ከሞት ቅጣት ውጭም ሊጠበቅና የፍትህ መስፈርቶች ሊሟሉ እንደሚችሉ በማስታወስ የካቶሊክ ቤተ ክርስቲያን የሞት ቅጣትን እንደምትቃወም በድጋሚ አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በይፋዊው ኤክስ ገጻቸው ላይ እንዳሰፈሩት የካቶሊክ ቤተ ክርስቲያን የሞት ቅጣትን ተቀባይነት የሌለው አድርጋ ትመለከታለች። ምክንያቱም ቅጣቱ የሰው ልጅን የማይደፈር ክብርና ማንነት የሚጋፋ ጥቃት በመሆኑ የተነሳ ነው ብለዋል። ቅዳሜ ዕለት መስከረም 30 2019 ዓ.ም ማለትም በዓለም አቀፍ የሞት ቅጣት ተቃውሞ ቀን ላይ ባወጡት መልእክት ርዕሰ ሊቃነ ጳጳሳቱ ፍትህን ማስፈንና የሰው ልጅን የጋራ ጥቅም መጠበቅ የሚቻለው በሞት ቅጣት ላይ ሳይመሰረቱ እንደሆነ ጠቁመዋል። ዜጎችን ለመጠበቅ ወንጀለኞችን ውጤታማ በሆነ መንገድ ማሰር እንደሚቻል፣ በተመሳሳይ ጊዜም ጥፋተኛ የሆኑ ሰዎች የመታረም ወይም የመመለስ ወይም የመዳን እድል እንዲኖራቸው ማድረግ እንደሚቻልም ገልጸዋል። የሞት ቅጣት ተቀባይነት የለውም፣ ምክንያቱም የሰው ልጅን የማይደፈር ክብርና ማንነት የሚጋፋ ጥቃት ነው። የጋራ ጥቅም ሊጠበቅና የፍትህ መስፈርቶችም ሊሟሉ የሚችሉት ወደ ሞት ቅጣት ሳይኬድ ነው። ዜጎችን የሚጠብቁና በተመሳሳይ ጊዜ ጥፋተኛ የሆኑ ሰዎችን የመታረም እድል ሙሉ በሙሉ የማያሳጡ ውጤታማ የእስር ስርዓቶች ተዘርግተዋል ሲሉ በእንግሊዝኛው ሃሽ ኖ ዴዝ ፔናሊቲ የሞት ቅጣት ይቅር ሲሉ ርዕሰ ሊቃነ ጳጳሳት ሊዮ በኤክስ ገጻቸው ላይ ጽፈዋል። ይህ የርዕሰ ሊቃነ ጳጳሳቱ መልእክት የወጣው የቫቲካን ዋና ጸሐፊ ካርዲናል ፔትሮ ፓሮሊን እና የአሜሪካ የካቶሊክ ጳጳሳት ጉባኤ ፕሬዚደንት ዲናል ሐሰን የተባለ ግለሰብ በይፋ እንዲገደል የታቀደውን እቅድ በመቃወም መግለጫ ካወጡ ከአንድ ቀን በኋላ ነው። አቶ ሐሰን እንደ አውሮፓውያኑ የቀን አቆጣጠር በህዳር 2009 ዓ.ም በፎርት ሁድ ወታደራዊ ጣቢያ 13 ሰዎችን በመግደል እና 32 ሰዎችን በማቁሰል ጥፋተኛ ሆኖ ተገኝቶ ነበር። ወታደራዊ ፍርድ ቤት እንደ አውሮፓውያኑ የቀን አቆጣጠር በ2013 ዓ.ም የሞት ቅጣት ፈርዶባቸው እንደነበረም ይታወሳል። ፔንታጎን ሐሙስ ዕለት እንዳስታወቀው ምንም እንኳን ተጨማሪ የሕግ ሂደቶች ሊያዘገዩት ቢችሉም ግድያው በጥይት እንደሚፈጸምና እንደ አውሮፓውያኑ የቀን አቆጣጠር ለታህሳስ 3 ቀን 2026 ዓ.ም ቀጠሮ ተይዞለታል ሲል ገልጸዋል። ካርዲናል ፔትሮ ፓሮሊን አርብ ዕለት ለጋዜጠኞች እንደተናገሩት ግድያው በቀጥታ ስርጭት በእንግሊዝኛው ላይቭ ስትሪም እንዲተላለፍ የታቀደ ውቅድ ተቀባይነት የለውም ሲሉ ተናግረዋል። በዚህ ዘመን ማንም ሰው እንዲህ አይነት ዘዴን መጠቀም መፈለጉ በእርግጥም ለመረዳት የሚያስቸግር ነው ብለዋል። ለምን ዓላማ እንደሆነ አላውቅም። ሞትን እንደ መዝናኛ ወይም ትርኢት መቀየር በፍጹም ተቀባይነት የለውም። ግለሰቡ ምንም ያህል ጥፋተኛ ቢሆንም ሌሎች አማራጭ መንገዶች አሉ ብለዋል። አክለውም የሞት ቅጣት ከሰው ልጅ ክብር ጋር የሚጋጭና ወንጀልን ለመከላከል ወይም ለመግታት የማይጠቅም መሆኑን በድጋሚ ገልጸዋል። ከዚህ ቀደም አርብ ዕለት የአሜሪካ ካቶሊክ ጳጳሳት ጉባኤ ፕሬዚደንት የሆኑት ሊቀ ጳጳስ ፖል ኮክሊ ድንጋጤና ጥልቅ ሐዘን እንደተሰማቸው በመግለጽ ጉዳዩ እንደገና እንዲታይ ጥሪ ማቅረባቸውም ይታወሳል። ለቫቲካን ኒውስ እንደተናገሩት የሐሰን ድርጊት በምንም መልኩ ሊደገፍ አይችልም፣ ነገር ግን ይህ ውሳኔ የሞት ባህልን የሚያራምድ አረመኔያዊ ድርጊት ስለሆነ እንደገና ሊታይ ይገባዋል ሲሉ መግለጻቸው ይታወሳል። ይፋዊ የሞት ቅጣት አፈጻጸም የአገሪቱን የሞራል እሴቶች የሚያዳክም መሆኑን ያስጠነቀቁት ሊቀ ጳጳሱ አሜሪካውያን ሁልጊዜም ሕይወትን እንዲመርጡ ጸልየዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ በሳምባዬ ውስጥ ያለን እጢ ለማስወገድ በቅርቡ ቀዶ ጥገና ይደረግልኛል አሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳምባቸው ውስጥ የተገኘን በአንድ ቦታ ብቻ የተወሰነ በእንግሊዝኛው ሎካላይዝድ ኑድል ለማስወገድ ቀዶ ጥገና ሊደረግላቸው መሆኑን ገለጹ። እጢው በጣም በመጀመሪያ ደረጃ ላይ የሚገኝና በአንድ ቦታ ብቻ የተወሰነ መሆኑን ጠቅሰዋል። ቀዶ ጥገናው በሚቀጥሉት ቀናት በሮም በሚገኘው ጂሜሊ ሆስፒታል ይከናወናል ሲሉ አክለው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ የመልአክ እግዚአብሔር ጸሎት ለማድረግ ለተሰበሰቡ ምዕመናን እንደተናገሩት ዶክተሮቻቸው ወይም ሐኪሞቻቸው በሳንባቸው ውስጥ
በአንድ ቦታ ብቻ የተወሰነ እጢ እንዳገኙና በጥቂት ቀናት ውስጥ ቀዶ ጥገና እንደሚደረግላቸው ተናግረዋል። ቀዶ ጥገናው የሚከናወነው በሮም በሚገኘው አጎስቲን ጂሜሊ ፖሊክሊኒክ ሆስፒታል እንደሆነም ተገልጿል። እጢው በጣም በመጀመሪያ ደረጃ ላይ የተገኘና በአንድ ቦታ ብቻ የተወሰነ መሆኑንም አክለው ገልጸዋል። ርዕሰ ሊቃነ ጳጳሳቱ ዶክተሮቻቸው ቀዶ ጥገና እንዲደረግላቸው እንደመከሯቸውና መክራቸውን እንደተቀበሉ እንዲሁም ቀዶ ጥገናው በሚቀጥሉት ቀናት እንዲከናወን መወሰኑ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ለሁሉም በመንፈሳዊ ቅርበት ላሳዩ ድጋፍ ምስጋናቸውን አቅርበዋል። ራሳቸውን በምዕመናን ጸሎት አደራ ሰጥተዋል። የሚከተለውን ቅዱስነታቸው ተናግረዋል። ውድ ወዳጆች፣ በቅርቡ በተደረጉ የሕክምና ምርመራዎች ወቅት ዶክተሮች በሳምባዬ ውስጥ ትንሽና በአንድ ቦታ ብቻ የተወሰነ እጢ አግኝተዋል። እጢው በጣም በመጀመሪያ ደረጃ ላይ የተገኘና በአንድ ቦታ ብቻ የተወሰነ ነው። ዶክተሮቹ የሕክምና ጣልቃ ገብነት ማድረግ የተሻለ እንደሆነ ያምናሉ። ስለዚህ ምክራቸውን በመከተል እጢውን ለማስወገድ ቀዶ ጥገና ለማድረግ ወስኛለሁ። ቀዶ ጥገናው በሚቀጥሉት ቀናት እንዲከናወን ቀጠሮ ተይዞለታል። ለመንፈሳዊ ቅርበታችሁ አመሰግናለሁ። ራሴንም ለጸሎታችሁ አደራ ሰጣለሁ። አመሰግናለሁ። መልካም እሁድ ይሁንላችሁ ማለታቸው ተዘግቧል። ለጋዜጠኞች ጥያቄ ምላሽ ሲሰጡ የቅድስት መንበር የፕሬስ ቢሮ ዳይሬክተር ማቴዎ ብሩኒ ቀዶ ጥገናው በዚህ ሳምንት መጀመሪያ ቀናት ላይ እንዲከናወን ቀጠሮ የተያዘለት ሲሆን ከቀዶ ጥገናው በኋላ ለማገገም የሚፈጀው ጊዜም ለአንድ ሳምንት ያህል ይሆናል ሲሉ ዝርዝር መረጃ መስጠታቸውም ተገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ የክርስቲያኖች ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናን በዕለቱ ሥርዓተ አምልኮ ላይ በሚነበበው የቅዱስ ወንጌል ቃል ላይ ተንተርሰው የቅዱስ ወንጌል አስተንትኖ እንደሚያደርጉ የሚታወቅ ሲሆን የክርስቲያኖች ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

ውድ ወንድሞቼና እህቶቼ መልካም ለተሰንበት ይሁንላችሁ። በዛሬው ሥርዓተ አምልኮ ላይ የተነበበልን ቅዱስ ወንጌል ኢየሱስ አንድ ንጉሥ ለልጁ ስላዘጋጀው የሰርግ ድግስ ይናገራል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 14 ላይ እንደተገለጸው የልጅ ሰርግ ለማንኛውም ቤተሰብ ልዩ ክስተት ነው። ይህ ደስተኛ አባትም ደስታውን ከሁሉም ጋር መጋራት ይፈልጋል። ታላቅ ድግስ አዘጋጅቶ ብዙ ሰዎችን ይጋብዛል። ቅዱስ ቶማስ አኩዊናስ እንደሚለው መልካምነት በተፈጥሮ የሚመስፋፋት ባህሪ አለው ይለናል። በታሪኩ ውስጥ ያለው ምስል ይህንን ሐሳብ በዕለት ተዕለት ሕይወታችን አውድ ውስጥ ይገልጸዋል። አንድ መልካም ነገር ሲከሰት ደስታችንን ከሌሎች ጋር እንድንጋራ የሚያነሳሳ ብርሃን ያበራል። ነገር ግን እንዲህ ላለው ደግ ግብዣ ምላሽ ሲሰጡ እንግዶች ወደ ድግሱ ከመምጣት ይልቅ ፊታቸውን አዙረው በየራሳቸው ጉዳይ መቀጠልን ይመርጣሉ። አንዳንዶቹ ይበሳጫሉ፣ የንጉሡን መልእክተኞች ይሳደባሉ፣ እንዲያውም ይገሏቸዋል። እንዳልመታደል ሆኖ ይህ በእኛም ላይ ሊከሰት ይችላል። ምክንያቱም የምናደርገው መልካም ነገር ሁል ጊዜም አይገባንም፣ አይታወቅም፣ ወይም አድናቆት አያገኝም። እንዲያውም አንዳንድ ጊዜ ሆን ተብሎ በተሳሳተ መንገድ ይተረጎማል፣ እንዲሁም ውድቅ ይደረጋል። ሆኖም ይህ ተስፋ ሊያስቆርጠን አይገባም። ውድቅ ሲደረግበት ንጉሡ ሰርጉን ወይም በዓሉን አልሰረዘም። በተቃራኒው ግብዣውን ለብዙ ሰዎች ያሰፋል። የሙሽራውንና የሙሽሪት ደስታ ለሁሉም ስጦታ እንዲሆን አገልጋዮቹን ወደ ጎዳናዎች በመላክ ሰዎችን ይጠራል። በዚህ ወቅት በዚህ ታሪክ ውስጥ ያለው ዋና ገጸ ባሕሪ እነማንን እንደሚወክሉ ራሳችንን መጠየቅ እንችላለን። ቅዱስ ጄሮም ንጉሡን እንደ ሰማያዊ አባት፣ ሙሽራውን እንደ ኢየሱስ እና ሙሽሪትን ደግሞ እንደ ቤተ ክርስቲያን አድርጎ ያስቀምጣቸዋል። በማቴዎስ ወንጌል ላይ የተሰጠ አስተያየት በመጽሐፍ ቁጥር 3 ላይ እንደተገለጸው እኛም ከእነዚህ ዋና ገጸ ባሕርያት መካከል እንገኛለን። ጌታ ሕይወታችንን ከእርሱ ጋር እንድንጋራና ከእርሱ ጋር የሕይወት ተሸካሚዎች እንድንሆን መርጦናል። የሰርጉ ድግስ የእኛ ነው። የድግሱም አዳራሽ አብያተ ክርስቲያናችንና ቤቶቻችን ናቸው። እነዚህም እኛ የምንኖርባቸው እንዲሁም የንጉሥ ልጅ ኢየሱስ ክርስቶስ ለእኛ ያለውን ፍቅር መግለጡን የሚቀጥልበትና የእኛን እሺ የሚጠብቅበት ቦታዎች ናቸው። እዚያም እርሱን እናገኘዋለን። እንደ ሙሽሪትም በጥምቀት ነጭ ልብስን እንለብሳለን። እንዲሁም ወደ እግዚአብሔርና እርስ በርስ የሚያቀራርበንን የመልካም ሥራዎች ጌጣጌጦችን እናጌጣለን። ስለዚህ የምናውጀው ደስታ ሰው ሠራሽ አይደለም፣ ጥልቅ ተጨባጭና እውነተኛ ነው። የምናገኛቸው ሰዎች ፊቶች ያማሩ እንደሆኑ ሁሉ ይህ ደስታም ያማረ ነው። ቀኖቻችንን በሚሞሉት ሥራ፣ ፈገግታ፣ እንባ፣ የእጅ መጨባበጥና የቸርነት ተግባራት ልክ እውነተኛ ነው። ይህ ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው። ስለሆነም በዚህ ደስታ ውስጥ እንድናድግ የጌታ እናት ማርያም እንድትረዳን እንጠይቅ። ምንም እንኳን ባይገባንም እንኳን ይህ ደስታ ሁልጊዜና በሁሉም ቦታ በልግስና በድፍረትና በእምነት ልናውጀው ይገባል።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምዕመናን በጥቅምት 1 2019 ዓ.ም ተመረጥ ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2 2019 ዓ.ም ተመረጥ ለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ሰላም እንዲሰፍን ጥሪያቸውን አደሱ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ሰላም እንዲሰፍን ጥሪያቸውን ያደሱ ሲሆን ከሀገሪቱ የሚደረገው የእህል ኤክስፖርት መቀነስ በዓለም ዙሪያ ባሉ ደሃ ሀገራት ላይ የሚያሳድረውን ተጽዕኖም አስታውሰዋል። በእሁድ ዕለት በተደረገው የመላእክ እግዚአብሔር ጸሎት በመቀጠል ባደረጉት ንግግር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዩክሬን ከመታቀርበው የእህል አቅርቦት ጋር በተያያዘ በዓለም ዙሪያ ስቃይ ያስከተለ ባለው ጦርነት ምክንያት በዩክሬን ሰላም እንዲሰፍን ጥሪ አቅርበዋል። በጦርነት በተጎዳችው ዩክሬን የሚካሄደው ጦርነት ከድንበሯ አልፎ በተለይም በእህል ምርት ላይ ጥገኛ በሆኑት እጅግ ድሃ አገራት ውስጥ ስቃይ ማስከተሉን ቀጥለዋል ብለዋል። በግጭቱ ውስጥ ለሚሳተፉ ወገኖች ጥሪዬን ከልብ አቀርባለሁ። እህል በጥቁር ባህር በኩል ደህንነቱ በተጠበቀ ሁኔታ እንዲጓጓዝ ፍቀዱ። በሚሊዮን የሚቆጠሩ ሰዎች የዕለት እንጀራ በጦርነት ምክንያት ታጋች ሊሆን አይገባም ብለዋል። ዩክሬን በታሪክ ከዓለም የስንዴ አቅርቦት 10 በመቶውን ከበቆሎ ገበያ 15 በመቶውን እና ከገብስ አቅርቦት 13 በመቶውን ታመርት ነበር። በወቅቱ ርዕሰ ሊቃነ ጳጳሳቱ ቅዳሜ ዕለት የተከናወነ

0: ስብከቶች ውስጥ የሚገኙ ወጣቶችንና የዩኒቨርሲቲ ተማሪዎችን በማገልገል ላይ ለሚገኙ መሪካናት ስልጠና መሰጠቱ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በተለያዩ የኢትዮጵያ ካቶሊክ ቤተክርስቲያን ሰበካዎች ከወጣቶችና ከዩኒቨርሲቲ ተማሪ ካቶሊካውያን ጋር ለሚሰሩ መሪካናት ወይም ቻፕሌኖች ወጣታማ የወጣቶች ተሳትፎ በመጨመር ረገድ ሲኖዶሳዊ የሆነ ጉዞን ከወጣቶች ጋር ለማድረግ የሚረዳ ስልጠና ከመስከረም 25 እስከ 27 ቀን 2019 ዓ.ም ድረስ በቅዱስ ፍራንሲስኮስ ገዳም የጽሞናና የሱባኤ ማዕከል ውስጥ ተካሂዷል። ለሁለት ተከታታይ ቀናት በአዲስ አበባ ሀገረ ስብከት ስር በሚገኘው በቅዱስ ፍራንሲስኮስ የጽሞናና የሱባኤ ማዕከል የተሰጠው ይህ ስልጠና ሐዋርያዊ አገልግሎት ለወጣት ተማሪዎች ማድረስ፣ የወጣቶችን ስነ ልቦና መረዳትና የወጣቶችን ተሳትፎ ማበረታታት በሚሉ ርዕሶች እንዲሁም በአመራርነት ዙሪያ ላይ ያተኮረ የሁለት ቀናት ስልጠና ተሰጥቷል። ከዚህም በተጨማሪ የስልጠናው ዋና ዓላማ በእያንዳንዱ ከፍተኛ የትምህርት ተቋም ውስጥ የሚያገለግሉ ካህናት፣ ከተለያዩ ሀገር ስብከቶች የመጡ ወጣትና ካቶሊካውያን የዩኒቨርሲቲ ተማሪዎችን በመንፈሳዊና በማኅበራዊ ሕይወታቸው ማገዝ የሚችሉባቸው መንገዶች ለመወያየት እንዲሁም ራስን በመምራት በመንፈሳዊነታቸውና በትምህርታቸው መታነጽ የሚችሉባቸው መንገዶች ላይ ያተኮረ ስልጠና ነበር። ከመስከረም 25 እስከ 27 ድረስ ለሁለት ተከታታይ ቀናት በአዲስ አበባ ሀገረ ስብከት ስር በሚገኘው በቅዱስ ፍራንሲስኮስ የጽሞናና የሱባኤ ማዕከል ውስጥ ወጣታማ የወጣቶች ተሳትፎን በማስመልከት ከወጣቶችና ከዩኒቨርሲቲ ተማሪ ካቶሊካውያን ጋር ለሚሰሩ መሪካናት በተሰጠው በዚህ ስልጠና የሁለተኛ ቀን ውሎን በማስመልከት በኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጽሕፈት ቤት የሐዋርያዊ ሥራዎች ኃላፊ ክቡር አባ አብርሃም እንደገለጹት በ21ኛው የአሜሲያ ጠቅላላ ጉባኤ ላይ ወጣቶችን በማስመልከት ያስቀመጠውን አቅጣጫ ለማጠናቀር የሚቻሉባቸው መንገዶች ዙሪያ ውይይት መደረጉን አመላክተዋል። የከፍተኛ የትምህርት ተቋማት ወጣት ተማሪዎችና ከእነዚህ ወጣቶች ጋር የሚሰሩ መሪ ካህናት ወይም ቻፕሌኖች እርስ በእርስ በመናበብ ተግባብቶ መስራት የሚችሉባቸው መንገዶች ዙሪያ፣ ከዚህም በተጨማሪ እነዚህን ወጣት ተማሪዎች እንዴት መያዝና መምራት እንደሚገባ እንዲሁም በመንፈሳዊና በማኅበራዊ ሕይወታቸው ከተማሪዎቹ ጋር መጓዝ የሚችሉባቸው መንገዶች ዙሪያ ሰፊ ውይይት ተደርጓል። በሁለተኛው ቀን ስልጠና ተሳታፊዎቹ እነዚህ ወጣቶች ለቤተ ክርስቲያኒቱ እጅግ አስፈላጊ እንደመሆናቸው መጠን የእነሱን ተሳትፎ ለማጎልበት በሚቻሉባቸው መንገዶች ዙሪያ ስልጠናና ጠንካራ ውይይት አድርገዋል። ከዚህም በተጨማሪ የማኅበራዊ ሚዲያ አጠቃቀም በቤተ ክርስቲያን አካሄድና በማኅበራዊ ሕይወት ላይ ስለሚያመጣው መልካምም ሆነ አሉታዊ ጎንን በማስመልከት ባሉት ተግዳሮቶች ዙሪያ ምክክር የተደረገ ሲሆን፣ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስን ጨምሮ እነዚህ አዳዲስ የሚዲያ መተግበሪያዎችና ቴክኖሎጂዎች የሰው ልጅን በተለይም ወጣቶችን ከእግዚአብሔር ጋር የሚያገናኝበትና የሚያለያይበት መንገድ በምን ሁኔታ እንደሆነ ከመድረኩ የግንዛቤ ማስጨበጫ ስልጠና ተሰጥቷል። በኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የሐዋርያዊ ሥራዎች ኃላፊ ክቡር አባ አብርሃም ገብረ ማርያም ወጣቶች በቤተክርስቲያን ውስጥ ቦታ ሊኖራቸው እንደሚገባ ገልጸው ከዚህ ስልጠና በኋላ በከፍተኛ የትምህርት ተቋም ውስጥ ለሚገኙ የተማሪ ተወካዮች ስልጠና እንደሚዘጋጅና በቀጣይም በተቀናጀ ሁኔታ በጋራ ወጣቶችን ለማብቃት መስራት እንደሚገባም አሳስበዋል። በመጨረሻም ቀደም ሲል እንደተገለጸው በሁሉም ዩኒቨርሲቲዎች ውስጥ የሚያገለግሉ መሪ ካህናት ከወጣቶቹ ጋር ያላቸውን ኅብረት ለማጠናከር ምን ምን ግብዓቶች እንደሚያስፈልጋቸውና በአንጻሩም ከተማሪዎቹ የሚጠበቁት ነገር ምን እንደሆነ ውይይት የተደረገ ሲሆን፣ መሪ ካህናቱ ከጠቅላይ ጽሕፈት ቤቱ ጋር ያላቸውን የግንኙነት ሁኔታና ከጽሕፈት ቤቱ የሚፈልጉት ድጋፎችን በተመለከተ ቀጣይ አቅጣጫዎች በመጠቆም ተጠናቋል። ይህ ስልጠና በኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ጉባኤ ጠቅላይ ጽሕፈት ቤት ሐዋርያዊ ቢሮ ማስተባበሪያ ስር በሚገኘው የዩኒቨርሲቲ ተማሪዎች አስተባባሪ ቢሮ ከቅርብ ምስራቅ ካቶሊክ የበጎ አድራጎት ማኅበር ጋር በመተባበር የተዘጋጀ መሆኑንም አዘጋጆቹ ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አድማጮቻችን የዛሬው የማክሰኞ የጥቅምት 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ጥቅምት 3 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቸርነት የጸሎት የተግባርና የመስዋዕትነት ምንጭ ነው ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቀዶ ጥገና ሕክምና ሆስፒታል መግባታቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የቤተ ክርስቲያን መሪዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በጸሎት ለማገዝ መተባበራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመቀጠልም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቸርነት የጸሎት የተግባርና የመስዋዕትነት ምንጭ ነው ሲሉ ገለጹ። በሮም ከተማ ለችግር የተጋለጡትን የሚረዳ ቺርኮሎ ዲ ሳን ፒየትሮ ከተባለ ማህበር አባላት ጋር ተገናኝተው ባስተላለፉት መልእክት ቸርነታቸው ዘወትር የጸሎታቸው ምንጭ፣ የተግባራቸው ነፍስና የመንፈሳዊ መስዋዕትነታቸው መገለጫ ይሁን ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ከሚገኝ የበጎ አድራጎት ማህበር አባላት ጋር ሰኞ ጥቅምት 2 2019 ዓ.ም ጠዋት ተገናኝተው ባስተላለፉት መልእክት የፍቅር ሥራቸው ዘወትር የጸሎታቸው ምንጭ፣ የተግባራቸው ነፍስና የመንፈሳዊ መስዋዕትነታቸው መገለጫ ይሁን ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም እንደ ጎርጎሮሳውያኑ በ1869 ዓ.ም ከተቋቋመው የቺርኮሎ ዲ ሳን ፒየትሮ ማኅበር አባላት ጋር ተገናኝተው ያደረጉት ንግግር ለተራቡት ምግብ በመስጠት መጠለያ ማዕከላትን በማስተዳደርና በሌሎች ጉዳዮች ላይም ያተኮረ እንደነበር ታውቋል። ቅዱስነታቸው የማኅበሩ አባላት ሥራቸው ብድሆችና እጅግ ተቃላጭ በሆኑ ሰዎች መካከል ወንጌልን የምትመሰክር ቤተ ክርስቲያን ውብ ገጽታን ለመቅረጽ ይረዳል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎት፣ ተግባርና መስዋዕት በሚለው የማኅበሩ ዋና ጭብጥ ላይ በማሰላሰል ሌሎች ሦስት የበጎ አድራጎት ቃላትንም አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጸሎትን አስፈላጊነት በመጀመሪያ ሲገልጹ የበጎ አድራጎት መሠረት እንደሆነ ገልጸው ጸሎት ከእግዚአብሔር ጋር ያለንን ግንኙነት ስለሚያሳድግ የምንጠራበትን ምጽዋት የምንቀበልበት ግንኙነት ነው ሲሉ አብራርተው ለአገልግሎታቸው የጥንካሬያቸው ምንጭ እንዲሆናቸው የማኅበሩ አባላት ዘወትር ወደ እግዚአብሔር ቃልና ጸሎት እንዲመለሱ አሳስበዋል። ተግባር የሚለውን ሁለተኛውን ጭብጥ ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እርሱም ከእግዚአብሔር የተቀበልነው ፍቅር የት መቀመጥ እንዳለበት የሚያመለክት መሆኑን ገልጸው ይህም የሕይወትና የአገልግሎት ቁርጠኝነት እንደሆነ ያስረድተዋል። ጸሎት ወደ ባልንጀሮቻችን ሲመራ ውጤታማ ይሆናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፍቅር የሕይወታችን ግብ፣ መንገድና ትርጉም መሆን አለበት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም መሥዋዕት በሚለው በሦስተኛው ጭብጥ ላይ በማትኮር የቸርነትና የፍቅር ሥራ በጸሎትና በተግባር መካከል ያለውን ሚዛን እንዴት መኖር እንደምንችል ያሳየናል ብለዋል። ጊዜያችሁን፣ ጉጉታችሁንና ድካማችሁን በመካከላችን ለሚገኙ ሰዎች ጥቅም በመስጠት የወደደንና ሕይወቱን ለእኛ የሰጠን የክርስቶስን ሥራ ትካፈላላችሁ ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ የቅዱስ ጴጥሮስ የገንዘብ መዋጮ እርዳታ ያቀረቡላቸውን የቺርኮሎ ዲ ሳን ፒየትሮ ማኅበር አባላትን አመስግነው ማኅበሩ በሮም ሀገረ ስብከት ውስጥ ብቻ ለሚሰበሰብ የገንዘብ እርዳታ ኃላፊነት የተሰጠው መሆኑ ታውቋል። የቅዱስ ጴጥሮስ የእርዳታ አሰባሳቢ ማኅበር የሮም ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት በሮም ከተማ የሚገኙ ድሆችን ለመደገፍና እንዲሁም የመላዋ ቤተ ክርስቲያን ፍላጎቶችን ለማሟላት ሐዋርያዊ መንበር የሚያደርገውን ጥረት የሚያግዝ መሆኑን ቅዱስነታቸው አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቀዶ ጥገና ሕክምና ሆስፒታል መግባታቸው ተነገረ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ጥቅምት 3 2019 ዓ.ም ጠዋት ሮም ውስጥ ወደሚገኝ ጀሜሊ ሆስፒታል ለሕክምና መግባታቸው ተገልጿል። ቅዱስነታቸው ሆስፒታል የገቡት በሳንባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ መሆኑን የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ ገልጸዋል። በዚህም ምክንያት ከዚህ በፊት ከቅዱስነታቸው ጋር በተያዘላቸው ቅጥሮች ላይ ለውጥ መደረጉን አስታውቀዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳንባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ ማክሰኞ ጥቅምት 3 2019 ዓ.ም ጠዋት ሮም ውስጥ ወደሚገኝ ጀሜሊ ሆስፒታል መግባታቸው ተገልጿል። እንደ ርዕሰ ሊቃነ ጳጳሳት የውስጥ አስተዳደር ጽሕፈት ቤት ገለጻ መሠረት ቅዱስነታቸው በሕክምና ላይ የሚቆዩት እስከ ጥቅምት 10 ድረስ እንደሚሆንና በዚህ ምክንያት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የተያዙት ቀጠሮዎች በሙሉ መሰረዛቸውን ጽሕፈት ቤቱ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለፈው እሁድ የመልአከ እግዚአብሔር ጸሎት በመሩበት ወቅት ባደረጉት ንግግር በቅርብ ጊዜ ባደረጉት የሕክምና ምርመራ ሳንባቸው ውስጥ አነስተኛ እብጠት መገኘቱን ከገለጹ በኋላ የቀዶ ጥገና ሕክምና እንደሚያደርጉ ማስታወቃቸው ይታወሳል። የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ ሰኞ ጥቅምት 2 2019 ዓ.ም የቅዱስነታቸውን የጤና ሁኔታ በማስመልከት ከጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ ምርመራዎቹ የተለመዱ ምርመራዎች መሆናቸውን አብራርተው እሁድ ዕለት እንደተገለጸው ቅዱስነታቸው የቀዶ ጥገና ሕክምና ከተደረገላቸው በኋላ በሆስፒታል የሚቆዩት ለአንድ ሳምንት ያህል እንደሚሆን አረጋግጠዋል። ይህ ከታወቀ በኋላ በአምስቱም አህጉራት ከሚገኙ አብያተ ክርስቲያናትና የፖለቲካ መሪዎች የመልካም ምኞት መልእክታቸውን የተቀበሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሰኞ ጠዋት የተያዘላቸውን ቀጠሮች በሙሉ በሚገባ ፈጽመዋል። ሆኖም ከሰዓት በኋላ የፍቅር ደስታ የተሰኘ ሐዋርያዊ መልእክት የወጣበትን 10ኛ ዓመት ምክንያት በማድረግ በጳውሎስ 6ኛ አዳራሽ በተካሄደው ስብሰባ ላይ አለመሳተፋቸው ታውቋል። የስብሰባውን ሂደት በቅርብ የሚከታተሉና የቅዱስ ሲኖዶስ ጠቅላይ ጽህፈት ቤት አማካሪ የሆኑት አባ ጃኮሞ ኮስታ በመግለጫቸው በቅዱስነታቸው የቀዶ ጥገና ሕክምናና የሆስፒታል ቆይታ ምክንያት በስብሰባው መርሃ ግብር ላይ ለውጦች እንደሚኖሩ አስረድተዋል። ከለውጦቹ መካከል አንዱ የምስራቅ አብያተ ክርስቲያናት መሪዎችን፣ የብፁዓን ጳጳሳት ጉባኤዎች ፕሬዚደንቶችን፣ ባለትዳሮችን፣ ባለሙያዎችንና የስብሰባው ተካፋዮችን በማሳተፍ ረቡዕ ጥቅምት 4 2019 ዓ.ም በቅዱስ ጴጥሮስ አደባባይ የሚቀርበውን የመሥዋዕተ ቅዳሴ ሥነ ሥርዓት እንደሚመለከት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሥዋዕተ ቅዳሴው ሥነ ሥርዓት ላይ ባይገኙም እርሳቸውን የሚተኩት በቅድስት መንበር የወንጌል ስርጭት አገልግሎት ጽሕፈት ቤት ኃላፊና የካርዲናሎች ጉባኤ መሪ አዲስ ተመራጭ ብፁዕ ካርዲናል ሉዊስ አንቶኒዮ ታግለ እንደሚሆኑ ታውቋል። አባ ጃኮሞ ኮስታ በመግለጫቸው ላይ እንደተናገሩት በመሥዋዕተ ቅዳሴ ወቅት በተለይም ርዕሰ ሊቃነ ጳጳሳት ሊዮ 14ኛንና ቤተሰቦችን በጸሎት እናስታውሳቸዋለን ብለዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሆስፒታል ቆይታ በጉባኤው መጨረሻ ላይ ሊቀርብ የታቀደውን የጠቅላላ ሪፖርት ዝግጅት እንደሚነካ ታውቋል። አባ ጃኮሞ ኮስታ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስብሰባው መደምደሚያ ላይ ከተሳታፊዎች የሚቀርቡ አስተያየቶችን ለማዳመጥና የራሳቸውን አስተያየት ለመስጠት ፈልገው እንደነበር ገልጸው ቅዱስነታቸው የሪፖርቱን ይዘት በቅድሚያ ተመልክተው ምላሽ የሚሰጡበት ተጨማሪ ጊዜ በማስፈለጉ ሪፖርቱ በታቀደለት ጊዜ ይፋ እንደማይደረግ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሆስፒታል ከተመለሱ በኋላ አስተያየታቸውን ከመስጠታቸው በፊት ወደ ሰነዱና ወደ ሌሎች የጉባኤው ርዕሶች ለመመለስ ማቀዳቸው ታውቋል። አባ ኮስታ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሌሎችን ለማዳመጥ ፍላጎት እንዳላቸው ማሳየታቸው እጅግ አስደሳች ነው ብለው አክለውም ቅዱስነታቸው ለመላዋ ቤተ ክርስቲያን ቁርጠኝነት ድጋፍ የሚሆን ቃል የማቅረብ ዕድል ሳይሰጥ ጉባኤው ሊያልፍ እንደማይፈልጉ ገልጸዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቤተ ክርስቲያን መሪዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በጸሎት ለማገዝ መተባበራቸው ተገለጸ። በዓለም ዙሪያ የሚገኙ የአብያተ ክርስቲያናት መሪዎች በሳንባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ ሆስፒታል የገቡትን ርዕሰ ሊቃነ ጳጳሳት ሊዮ 14ኛና የሕክምና እርዳታውን የሚሰጡ ባለሙያዎችን በጸሎት ለማገዝ መተባበራቸው ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለፈው እሁድ የመልአከ እግዚአብሔር ጸሎት በመሩበት ወቅት ለቀዶ ጥገና ሕክምና ሆስፒታል እንደሚገቡ ካሳወቁ በኋላ ብዙም ሳይቆይ የአብያተ ክርስቲያናት መሪዎች የቅዱስነታቸው ሕክምና በመልካም እንዲጠናቀቅ ጸሎታቸውን አቅርበዋል። የካንተርበሪው ጳጳስ ሳራ ሙላሊ በኤክስ ገጻቸው ላይ እንደገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በሚቀጥሉት ቀናት በጸሎት እንደሚያስታውሷቸው ቃል ከገቡ በኋላ የእግዚአብሔርን ጥበቃ፣ ቅርበትና እንክብካቤን ተመኝተው በአገራቸውና በዓለም ዙሪያ ከሚገኙ ክርስቲያኖች ጋር ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈጣን ማገገም እጸልያለሁ ሲሉ ጽፈዋል። የዌስት ሚኒስተር ሊቀ ጳጳስና የእንግሊዝና የዌልስ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ሪቻርድ ልዩ ጸሎት እንዲደረግላቸው ጥሪ አቅርበው በእንግሊዝና በዌልስ በሚገኙ ካቶሊካዊ ቤተ ክርስቲያናት ውስጥ የሚገኙት በሙሉ እንደሚጸልዩላቸው የሚያረጋግጥ መልእክት መላካቸውን ገልጸዋል። በታይላንድ የካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ፍራንሲስ ዛቪየር ቪራ ለሊካስ የዜና አገልግሎት እንደተናገሩት ከቀናት በፊት ከቅዱስነታቸው ጋር መገናኘታቸው እንዳስገረማቸው ተናግረዋል። በታይላንድ የሚገኙ ካቶሊካዊ ምዕመናን ቅርበታቸውን እንዲገልጹ ጋብዘው መለኮታዊው ፈዋሽ ኢየሱስ ክርስቶስ የቀዶ ጥገና ሐኪሞችን እንዲመራቸው ጸሎት አቅርበዋል። የቺያንግ ማይ ጳጳስ አቡነ ፒተር ሱፎት የእመቤታችን ቅድስት ድንግል ማርያም ጥበቃን በጸሎት ጠይቀው የተባረከች እናት እንድትጠብቃቸውና ከጎናቸው እንድትሆን ለምነው ይህም በዓለም ዙሪያ የሚገኙ ልጆቻቸው ፍቅርና ጸሎት እንዲሰማቸው ያስችላቸዋል ብለዋል። በፊሊፒንስ የካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት የሆኑት ሊቀ ጳጳስ ጊልበርት ጋርሴራ በበኩላቸው ለርዕሰ ሊቃነ ጳጳሳት ስኬታማ የቀዶ ጥገና ሕክምናና ማገገም ብፁዓን ጳጳሳትና ካህናት መሥዋዕተ ቅዳሴን እንዲያቀርቡ አሳስበዋል። እንዲሁም የሃይማኖት ማኅበረሰቦችን፣ ቤተሰቦችንና ምዕመናንን ለፈውሳቸው የመቁጠሪያ ጸሎት፣ ዕለታዊ መሥዋዕትና የበጎ አድራጎት ተግባራትን እንዲያቀርቡ አበረታተዋል። እግዚአብሔር የቀዶ ጥገና ሐኪሞችንና የሚንከባከቧቸውን ሁሉ እንዲመራ በብርታትና በሰላም እንዲደግፋቸውና ቅዱስነታቸውንም ወደ ጤና እንዲመልሳቸው እንጸልይ ብለዋል። የቅዱስ ካርሎስ ጳጳስ ብፁዕ አቡነ ጀራርዶ አልቢናዛ የርዕሰ ሊቃነ ጳጳሳት ግልጽነት፣ ትሑትና እምነት የሚጣልበት አመራር መግለጫ መሆኑን በማሰብ አመስግነው በዚህም ያላቸውን መንፈሳዊ ቅርበትና ድጋፍ አረጋግጠውላቸዋል። የአንቲፖሎ ጳጳስ ብፁዕ አቡነ ሩፐርቶ ሳንቶስም እንደዚሁ በጸሎትና በመሥዋዕተ ቅዳሴ እንደሚያስታውሷቸው ቃል ገብተው እግዚአብሔር የሕክምና ቡድን እጆች አእምሮና ልብ እንዲመራላቸው ጠይቀዋል። በሰሜን አሜሪካ የቺካጎ ሊቀ ጳጳስ ብፁዕ ካርዲናል ብሌዝ ኩፒች የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የትውልድ ሀገረ ስብከት ምዕመናን ለፈጣንና ሙሉ ፈውስ እንዲጸልዩ ጋብዘው ለቀዶ ጥገና ሐኪሞች የመንፈስ ቅዱስን መመሪያና የእመቤታችን ቅድስት ድንግል ማርያም እንክብካቤን በጸሎት ጠይቀዋል። የዋሽንግተን ሊቀ ጳጳስ ብፁዕ ካርዲናል ሮበርት ማክኤልሮይ በቅዱስ ጴጥሮስ ባዚሊካ ውስጥ ከመላው ዓለም ከመጡ ብፁዓን ጳጳሳት ጋር በጸሎት መተባበራቸውን ተናግረው በሀገር ስብከታቸው ውስጥ የሚገኙ ካህናት በሙሉ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጤና መሥዋዕተ ቅዳሴን እንዲያቀርቡ ጠይቀዋል። በካናዳ የቶሮንቶ ሀገር ስብከት ምዕመናኑ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀዶ ጥገና ሙሉ ፈውስና ለሕክምና ባለሙያዎች ጸሎት እንዲያደርጉ አሳስቧል። መልእክቱ በመጨረሻም የሕመምተኞች መማጠኛ እመቤታችን ቅድስት ድንግል ማርያም ለእረኛችን ርዕሰ ሊቃነ ጳጳሳት ለምኝልን በማለት ጥሪውን ደምድሟል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ጥቅምት 3 2019 ዓመተ ምሕረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ስርጭታችን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው ሰውና ሰብአዊ መብቶቹ በሚል አርዕስት የቀረበ አስተምሮ ይሆናል። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
2: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ።
1: ሰውና ሰብአዊ መብቶቹ። ተራ ቁጥር 1 ማኅበራዊ አስተምህሮና የስብና መርሆ። ቤተ ክርስቲያን በወንዶችና በሴቶች እንዲሁም በእያንዳንዱ ሰው ውስጥ የእግዚአብሔርን ሕያው መልክ ታያለች። ይህም መልክ የእግዚአብሔር ፍጹም አምሳል በሆነው እግዚአብሔርን ለሰው ሰውንም ለራሱ በሚገልጸው በክርስቶስ ምስጢር ውስጥ ከመቼውም ጊዜ በበለጠ ጥልቀትና ሙላት ይገኛል። ሁልጊዜም አዲስ ሆኖ ይታያል። ቤተ ክርስቲያን የምትናገረው ከፍተኛ ብቸኛ አገልግሎት የምትሰጣቸው ምንጊዜም ቢሆን የተቀበሉት ታላቅ መንፈሳዊ ጥሪ እንዲያስታውሱና ለዚህም ጥሪ የተገቡ እንዲሆኑ ያለማቋረጥ የምታስታውሳቸው ከእግዚአብሔር ወደር የሌለውና የማይገሰስ ሰብአዊ መብት ለተቀበሉ ለእነዚህ ወንዶችና ሴቶች ነው። የእግዚአብሔር ልጅ ክርስቶስ ሥጋ በመልበሱ በልዩ ምክንያት ይህ አንድነት ሁልጊዜ እንዲኖርና እንዲታደስ ማድረግ የእርሷ መሠረታዊ ግዴታና ተግባር እንደሆነ ቤተ ክርስቲያን ትገነዘባለች። ቤተ ክርስቲያን በጌታ በክርስቶስ አማካይነት በሰብአዊ ጎዳና ለመራመድ ቀዳሚ መሆኗን ታሳያለች፣ ለመሆንም ትጥራለች። እንደዚሁም በቅርብ ሆነ በሩቅ፣ በሚታወቅም ሆነ በማይታወቅ፣ ከሁሉም በላይ ደግሞ በድሆችና በስቃየተኞች፣ በጥቅሉ በሁሉም ሰው ውስጥ ክርስቶስ የሞተለትን የሞተላትን ወንድም ወይም እህት እንዲያይ ጥሪዋን ታስተላልፋለች። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተጠቀሰው። ማኅበራዊ ሕይወት ሁሉ የሰው ልጅ መገለጫ ልዩ ባሕሪ እንደሆነ ይታወቃል። ቤተ ክርስቲያን ለብዙ ጊዜያትና በብዙ መንገዶች የዚህ ግንዛቤ ዋና ጠበቃ ሆና ቆይታለች። በሁሉም ዘርፍና ኅብረተሰብ ውስጥ የሰውን ማዕከልነት አውቃለች አረጋግጣለችም። ስለዚህ ኅብረተሰብ የቤተ ክርስቲያን ማኅበራዊ አስተምሮ ዓላማ ነው። ምክንያቱም እርሷ በማኅበራዊ ኑሮ አንድ ከሆኑት ሰዎች ውጪ ወይም በላይ አይደለችምና፣ ይልቁኑ በእነርሱ ውስጥ ለእነርሱ ብቻ ትኖራለች። ይህ ጠቃሚ ግንዛቤ የሰው ልጅ የማኅበራዊ ኑሮ አገልጋይ ወይም ገለልተኛ አካል ሳይሆን ሁልጊዜ ዋናው ባለቤት መሠረትና ግብ ነው በሚለው እሳቤ ተረጋግጧል። ስለዚህ የማኅበራዊ ኑሮ ጅማሮ ሰው ነው፣ ኅብረተሰቡም ዋና ንቁ ባለቤት ሰው ነው ህብረተሰብም ዋናውን ንቁ ባለቤት ሊቃወም አይችልም። ማንኛውም የህብረተሰብ መገለጫ በሰው ላይ ያተኮረ መሆን አለበት። በተጨባጭ የታሪክ ሁኔታዎች ውስጥ ወንዶችና ሴቶች የካቶሊካዊ ማህበራዊ አስተሳሰብን ይወክላሉ። በእውነቱ መላው የቤተ ክርስቲያን ማህበራዊ አስተምሮ የሚመነጨው የሰው ልጅ የማይገሰስ ክብር አለው ከሚለው መርሆ ነው። ቤተ ክርስቲያን ይህንን እውቀት በብዙ መልኩ ስትገልጽ ከሁሉ በላይ የሰውን ክብር አቅጣጫ ለማስለወጥ ወይም መልኩን ለመቀየር የሚደረገውን ጥረት አልተቀበለችም። ከዚህ በተጨማሪ በርካታ ሰብአዊ ክብር ጥሰቶችን ብዙ ጊዜ አውግዛለች። ታሪክ እንደሚያረጋግጠው የሰውን ክብር ለመጠበቅ የሚያስችሉ አንዳንድ ከሁሉ የተሻሉ እቅዶች የሚነሱት ከማኅበራዊ የግንኙነቶች መዋቅር ነው። አስከፊ የሰብአዊ ክብር ጥሰቶችም ያሉት እዚህ ላይ ነው። ተራ ቁጥር 2 ሰው የእግዚአብሔር አምሳያ ስለመሆኑ ሐሌታዋ በእግዚአብሔር አምሳል የተፈጠሩ ፍጥረታት ሰው የእግዚአብሔር ፍጥረት እንደሆነ የመጽሐፍ ቅዱስ መሠረታዊ መልእክት ይነግረናል። በእግዚአብሔር መልክ የተፈጠረ ልዩ ባሕሪ እንዳለው ይገልጻል። እግዚአብሔር ሰውን በመልኩ ፈጠረ፣ በራሱ አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። እግዚአብሔር ሰውን የፍጥረት ሁሉ ማዕከልና ቁንጮ አደረገው። ሰው በዕብራይስጥ ቋንቋ አዳም ከምድር አፈር በዕብራይስጥ ቋንቋ አዳማህ ተሠራ። በአፍንጫውም የሕይወትን እስትንፋስ እፍ አለበት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው። ስለዚህ ሰው በእግዚአብሔር መልክ የተፈጠረ ስለሆነ የእርሱ የሆነ ማንነትና ክብር ያለው ፍጡር እንጂ ከንቱ ነገር አይደለም። ራሱን የማወቅ፣ ራሱን የመቆጣጠርና ራሱን አሳልፎ የመስጠት እንዲሁም ከሌሎች ሰዎች ጋር አንድነትን የመፍጠር አቅም አለው። ከዚህ በተጨማሪ ሰው በጸጋ ከፈጣሪው ጋር ቃል ኪዳን እንዲገባ ከእርሱ በስተቀር ሌላ ማንኛውም ፍጡር ሊኖር የማይችለውን የእምነትና የፍቅር መልስ እንዲሰጠው ይጠበቅበታል። ሰው እግዚአብሔር መምሰሉ የሰው ሕልውናና ባሕሪ በተፈጥሯቸው ጥልቅ በሆነ አኳኋን ከእግዚአብሔር ጋር የተያያዙ መሆናቸውን ያሳያል። ይህም ግንኙነት ራሱን ችሎ ያለ እንጂ በኋላ የሚመጣ ወይም ከውጭ የተጨመረ ነገር አይደለም። መላው የሰው ሕይወት እግዚአብሔርን በመናፈቅና በመፈለግ ላይ የተመሠረተ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊሰረዝ ይችላል፣ ነገር ግን ከቶ ሊጠፋ አይችልም። እንዲያውም ከዓለም ግዙፍ ፍጥረታት መካከል የእግዚአብሔር የመሆን ችሎታ ያለው ሰው ብቻ ነው። ሰው ከእግዚአብሔር ጋር እንዲሆን የተፈጠረ ሰብአዊ ፍጡር ነው። ሰው ሕይወትና ራስን የመግዛት ችሎታ የሚኖረው በግንኙነት ውስጥ ነው። በተፈጥሮም ወደ እግዚአብሔር ያደላ ነው። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ዝምድናና ማኅበራዊ ገጽታ ይንጸባረቃል። ሰው ብቸኛ ፍጡር አይደለም፣ ማኅበራዊ ፍጡር ነው። ራሱን ከሌሎች ጋር ካላዛመደ በስተቀር ሊኖር አይችልም። የተፈጥሮ ችሎታውን ሊያዳብርም አይችልም። በዚህ ረገድ እግዚአብሔር ሰዎችን ወንድና ሴት አድርጎ መፍጠሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው ትልቅ ቁም ነገር አለው። በዓለም ውስጥ የእርሱ ብቸኛ ማጣቀሻ ተክሎችና እንስሳት ቢኖሩ ኖሮ በኤደን ገነት የሰው እርካታ ማጣት በጣም ከፍተኛ በሆነ ነበር ይለናል ኦሪት ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው። ሥጋዋ ከሥጋው አጥንቷ ከአጥንቱ የሆነች ዘፍጥረት 2 23 ላይ እንደተገለጸው እና የፈጣሪ እግዚአብሔር መንፈስ ደግሞ ያለባት ሴት መምጣቷ ብቻ ለሰው ልጅ ሕልውና አስፈላጊ የሆነ እርስ በርስ የመወያየት ፍላጎት ሊረካ ቻለ። በወንድ ሆነ በሴት ውስጥ የማንኛውም ሰው የመጨረሻ ግብና ሙላት የሆነው የራሱ የእግዚአብሔር ነጸብራቅ አለበት። ወንድና ሴት እኩል ክብርና ዋጋ አላቸው። ይህም የሆነው ልዩነት ቢኖራቸውም እንኳን ሁለቱም በእግዚአብሔር መልክ በመፈጠራቸው ብቻ ሳይሆን ለእኛ ባልና ሚስት የእኛ የሚሉት የጋራ ሕይወት መነሻቸው የእግዚአብሔር መልክ በመሆኑ ነው። በወንድና በሴት ባላቸው የጋራ ሱታፌ ጥልቅ በሆነ መንገድ ራሳቸውን ሙሉ ያደርጋሉ። ራሳቸውን በእውነተኛ ስጦታ መልክ በእርስ በእርስ በመሰጣጣት የራሳቸውን ማንነት ያውቃሉ። የእነርሱ የቃል ኪዳን አንድነት በመጽሐፍ ቅዱስ ውስጥ እግዚአብሔር ከሰው ጋር ያለው ቃል ኪዳን ትንቢተ ሆሴዕ ምዕራፍ 1 ቁጥር 3 ላይ እንደተገለጸው ትንቢተ ኢሳይያስ ምዕራፍ 54 ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተጠቀሰው እንደዚሁም ለሕይወት እንደሚሰጥ አገልግሎት ሆኖ ቀርቧል። እንዲያውም ባልና ሚስት በእግዚአብሔር የፈጠራ ሥራ ሊሳተፉ ይችላሉ። እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም ሲል ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ ተጠቀሰውን መናገሩ ይታወሳል። ወንድና ሴት በተለይ የሌሎቹ ሰዎች ሕይወት መንከባከብ ስላለባቸው ከሌሎች ሰዎች ጋር ግንኙነት አላቸው። ነፍሳችሁ ያለችበትን ደማችሁን በእርግጥ ሻለው፣ ከሰው እጅ ከሰው ወንድም እጅ የሰውን ነፍስ እሻለው፣ ኦሪት ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከውሃ ጥፋት በኋላ ለኖኅ ተናገረ። ከዚህ አንጻር የሰው ሕይወት የተቀደሰና የማይጣስ መሆኑን ከእግዚአብሔር ጋር ያለው ግንኙነት ያስገድዳል። አትግደል የሚለው አምስተኛው ትእዛዝ ተገቢ ነው፣ ምክንያቱም የሕይወትና የሞት ጌታ እግዚአብሔር ነውና። ለማይጣሰውና አንድነቱ መጠበቅ ላለው ሕይወት የሚሰጠው ክብር ከፍተኛውን ደረጃ የሚያደርሰው ባልንጀራህን እንደ ራስህ ውደድ፣ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው በሚለውና ኢየሱስ የባልንጀራችንን ፍላጎት እንድንፈጽም በሚሰጠን ትእዛዝ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው ለጸው።
2: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ።
1: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በተሰኘ አርዕስት ይፋ ከሆነው መጽሐፍ ላይ ሰውና ሰብአዊ መብቶቹ በሚል ንዑስ አርዕስት የቀረበውን ከአንቀጽ 105 እስከ አንቀጽ 113 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ጥቅምት 3 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቸርነት የጸሎት የተግባርና የመስዋዕትነት ምንጭ ነው ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቀዶ ጥገና ሕክምና ሆስፒታል መግባታቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የቤተ ክርስቲያን መሪዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በጸሎት ለማገዝ መተባበራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመቀጠልም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወሌ ጊዮርጊስና ዘላለማይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቸርነት የጸሎት የተግባርና የመስዋዕትነት ምንጭ ነው ሲሉ ገለጹ። በሮም ከተማ ለችግር የተጋለጡትን የሚረዳ ቺርኮሎ ዲ ሳን ፒየትሮ ከተባለ ማህበር አባላት ጋር ተገናኝተው ባስተላለፉት መልእክት ቸርነታቸው ዘወትር የጸሎታቸው ምንጭ፣ የተግባራቸው ነፍስና የመንፈሳዊ መስዋዕትነታቸው መገለጫ ይሁን ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ከሚገኝ የበጎ አድራጎት ማኅበር አባላት ጋር ሰኞ ጥቅምት 2 2019 ዓ ም ጠዋት ተገናኝተው ባስተላለፉት መልእክት የፍቅር ሥራቸው ዘወትር የጸሎታቸው ምንጭ፣ የተግባራቸው ነፍስና የመንፈሳዊ መሥዋዕትነታቸው መገለጫ ይሁን ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም እንደ ጎርጎሮሳውያኑ በ1869 ዓ ም ከተቋቋመው የቺርኮሎ ዲ ሳን ፒየትሮ ማኅበር አባላት ጋር ተገናኝተው ያደረጉት ንግግር ለተራቡት ምግብ በመስጠት መጠለያ ማዕከላትን በማስተዳደርና በሌሎች ጉዳዮች ላይም ያተኮረ እንደነበር ታውቋል። ቅዱስነታቸው የማኅበሩ አባላት ሥራቸው ብድሆችና እጅግ ተቃላጭ በሆኑ ሰዎች መካከል ወንጌልን የምትመሰክር ቤተ ክርስቲያን ውብ ገጽታን ለመቅረጽ ይረዳል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎት ተግባርና መስዋዕት በሚለው የማኅበሩ ዋና ጭብጥ ላይ በማሰላሰል ሌሎች ሦስት

0: ጓድራጎት ቃላትንም አክለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የጸሎትን አስፈላጊነት በመጀመሪያ ሲገልጹ የበጎ አድራጎት መሰረት እንደሆነ ገልጸው ጸሎት ከእግዚአብሔር ጋር ያለንን ግንኙነት ስለሚያሳድግ የምንጠራበትን ምጽዋት የምንቀበልበት ግንኙነት ነው ሲሉ አብራርተው ለአገልግሎታቸው የጥንካሬያቸው ምንጭ እንዲሆናቸው የማኅበሩ አባላት ዘወትር ወደ እግዚአብሔር ቃልና ጸሎት እንዲመለሱ አሳስበዋል። ተግባር የሚለውን ሁለተኛውን ጭብጥ ያስተዋውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እርሱም ከእግዚአብሔር የተቀበልነው ፍቅር የት መቀመጥ እንዳለበት የሚያመለክት መሆኑን ገልጸው ይህም የሕይወትና የአገልግሎት ቁርጠኝነት እንደሆነ ያስረድተዋል። ጸሎት ወደ ባልንጀሮቻችን ሲመራ ውጤታማ ይሆናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፍቅር የሕይወታችን ግብ መንገድና ትርጉም መሆን አለበት ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም መስዋዕት በሚለው በሶስተኛው ጭብጥ ላይ በማትኮር የቸርነትና የፍቅር ሥራ በጸሎትና በተግባር መካከል ያለውን ሚዛን እንዴት መኖር እንደምንችል ያሳየናል ብለዋል። ጊዜያችሁን፣ ጉጉታችሁንና ድካማችሁን በመካከላችን ለሚገኙ ሰዎች ጥቅም በመስጠት የወደደንና ሕይወቱን ለእኛ የሰጠን የክርስቶስን ሥራ ትካፈላላችሁ ሲሉ አጽንኦት ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ የቅዱስ ጴጥሮስ የገንዘብ መዋጮ እርዳታ ያቀረቡላቸውን የቺርኮሎ ዲ ሳን ፒየትሮ ማኅበር አባላትን አመስግነው ማኅበሩ በሮም ሀገረ ስብከት ውስጥ ብቻ ለሚሰበሰብ የገንዘብ እርዳታ ኃላፊነት የተሰጠው መሆኑ ታውቋል። የቅዱስ ጴጥሮስ የእርዳታ አሰባሳቢ ማኅበር የሮም ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት በሮም ከተማ የሚገኙ ድሆችን ለመደገፍና እንዲሁም የመላዋ ቤተ ክርስቲያን ፍላጎቶችን ለማሟላት ሐዋርያዊ መንበር የሚያደርገውን ጥረት የሚያግዝ መሆኑን ቅዱስነታቸው አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቀዶ ጥገና ሕክምና ሆስፒታል መግባታቸው ተነገረ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ጥቅምት 3 2019 ዓ ም ጠዋት ሮም ውስጥ ወደሚገኝ ጀሜሊ ሆስፒታል ለሕክምና መግባታቸው ተገልጿል። ቅዱስነታቸው ሆስፒታል የገቡት በሳንባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ መሆኑን የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ ገልጸዋል። በዚህም ምክንያት ከዚህ በፊት ከቅዱስነታቸው ጋር በተያዘላቸው ቀጠሮዎች ላይ ለውጥ መደረጉን አስታውቀዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳንባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ ማክሰኞ ጥቅምት 3 2019 ዓ ም ጠዋት ሮም ውስጥ ወደሚገኝ ጀሜሊ ሆስፒታል መግባታቸው ተገልጿል። እንደ ርዕሰ ሊቃነ ጳጳሳት የውስጥ አስተዳደር ጽሕፈት ቤት ገለጻ መሠረት ቅዱስነታቸው በሕክምና ላይ የሚቆዩት እስከ ጥቅምት 10 ድረስ እንደሚሆንና በዚህ ምክንያት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የተያዙት ቀጠሮዎች በሙሉ መሰረዛቸውን ጽሕፈት ቤቱ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለፈው እሁድ የመልአከ እግዚአብሔር ጸሎት በመሩበት ወቅት ባደረጉት ንግግር በቅርብ ጊዜ ባደረጉት የሕክምና ምርመራ ሳንባቸው ውስጥ አነስተኛ እብጠት መገኘቱን ከገለጹ በኋላ የቀዶ ጥገና ሕክምና እንደሚያደርጉ ማስታወቃቸው ይታወሳል። የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ ሰኞ ጥቅምት 2 2019 ዓ ም የቅዱስነታቸውን የጤና ሁኔታ በማስመልከት ከጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ ምርመራዎቹ የተለመዱ ምርመራዎች መሆናቸውን አብራርተው እሁድ ዕለት እንደተገለጸው ቅዱስነታቸው የቀዶ ጥገና ሕክምና ከተደረገላቸው በኋላ በሆስፒታል የሚቆዩት ለአንድ ሳምንት ያህል እንደሚሆን አረጋግጠዋል። ይህ ከታወቀ በኋላ በአምስቱም አህጉራት ከሚገኙ አብያተ ክርስቲያናትና የፖለቲካ መሪዎች የመልካም ምኞት መልእክታቸውን የተቀበሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሰኞ ጠዋት የተያዘላቸውን ቀጠሮዎች በሙሉ በሚገባ ፈጽመዋል። ሆኖም ከሰዓት በኋላ የፍቅር ደስታ የተሰኘ ሐዋርያዊ መልእክት የወጣበትን 10ኛ ዓመት ምክንያት በማድረግ በጳውሎስ 6ኛ አዳራሽ በተካሄደው ስብሰባ ላይ አለመሳተፋቸው ታውቋል። የስብሰባውን ሂደት በቅርብ የሚከታተሉና የቅዱስ ሲኖዶስ ጠቅላይ ጽሕፈት ቤት አማካሪ የሆኑት አባ ጃኮሞ ኮስታ በመግለጫቸው በቅዱስነታቸው የቀዶ ጥገና ሕክምናና የሆስፒታል ቆይታ ምክንያት በስብሰባው መርሃ ግብር ላይ ለውጦች እንደሚኖሩ አስረድተዋል። ከለውጦቹ መካከል አንዱ የምስራቅ አብያተ ክርስቲያናት መሪዎችን፣ የብፁዓን ጳጳሳት ጉባኤዎች ፕሬዚደንቶችን፣ ባለትዳሮችን፣ ባለሙያዎችንና የስብሰባው ተካፋዮችን በማሳተፍ ረቡዕ ጥቅምት 4 2019 ዓ ም በቅዱስ ጴጥሮስ አደባባይ የሚቀርበውን የመሥዋዕተ ቅዳሴ ሥነ ሥርዓት እንደሚመለከት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሥዋዕተ ቅዳሴው ሥነ ሥርዓት ላይ ባይገኙም እርሳቸውን የሚተኩት በቅድስት መንበር የወንጌል ስርጭት አገልግሎት ጽሕፈት ቤት ኃላፊና የካርዲናሎች ጉባኤ መሪ አዲስ ተመራጭ ብፁዕ ካርዲናል ሉዊስ አንቶኒዮ ታግለ እንደሚሆኑ ታውቋል። አባ ጃኮሞ ኮስታ በመግለጫቸው ላይ እንደተናገሩት በመሥዋዕተ ቅዳሴ ወቅት በተለይም ርዕሰ ሊቃነ ጳጳሳት ሊዮ 14ኛንና ቤተሰቦችን በጸሎት እናስታውሳቸዋለን ብለዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሆስፒታል ቆይታ በጉባኤው መጨረሻ ላይ ሊቀርብ የታቀደውን የጠቅላላ ሪፖርት ዝግጅት እንደሚነካ ታውቋል። አባ ጃኩሞ ኮስታ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስብሰባው መደምደሚያ ላይ ከተሳታፊዎች የሚቀርቡ አስተያየቶችን ለማዳመጥና የራሳቸውን አስተያየት ለመስጠት ፈልገው እንደነበር ገልጸው ቅዱስነታቸው የሪፖርቱን ይዘት በቅድሚያ ተመልክተው ምላሽ የሚሰጡበት ተጨማሪ ጊዜ በማስፈለጉ ሪፖርቱ በታቀደለት ጊዜ ይፋ እንደማይደረግ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሆስፒታል ከተመለሱ በኋላ አስተያየታቸውን ከመስጠታቸው በፊት ወደ ሰነዱና ወደ ሌሎች የጉባኤው ርዕሶች ለመመለስ ማቀዳቸው ታውቋል። አባ ኮስታ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሌሎችን ለማዳመጥ ፍላጎት እንዳላቸው ማሳየታቸው እጅግ አስደሳች ነው ብለው አክለውም ቅዱስነታቸው ለመላዋ ቤተ ክርስቲያን ቁርጠኝነት ድጋፍ የሚሆን ቃል የማቅረብ ዕድል ሳይሰጥ ጉባኤው ሊያልፍ እንደማይፈልጉ ገልጸዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቤተ ክርስቲያን መሪዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በጸሎት ለማገዝ መተባበራቸው ተገለጸ። በዓለም ዙሪያ የሚገኙ የአብያተ ክርስቲያናት መሪዎች በሳንባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ ሆስፒታል የገቡትን ርዕሰ ሊቃነ ጳጳሳት ሊዮ 14ኛና የሕክምና እርዳታውን የሚሰጡ ባለሙያዎችን በጸሎት ለማገዝ መተባበራቸው ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለፈው እሁድ የመልአከ እግዚአብሔር ጸሎት በመሩበት ወቅት ለቀዶ ጥገና ሕክምና ሆስፒታል እንደሚገቡ ካሳወቁ በኋላ ብዙም ሳይቆይ የአብያተ ክርስቲያናት መሪዎች የቅዱስነታቸው ሕክምና በመልካም እንዲጠናቀቅ ጸሎታቸውን አቅርበዋል። የካንተርበሪው ጳጳስ ሳራ ሙላሊ በኤክስ ገጻቸው ላይ እንደገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በሚቀጥሉት ቀናት በጸሎት እንደሚያስታውሷቸው ቃል ከገቡ በኋላ የእግዚአብሔርን ጥበቃ፣ ቅርበትና እንክብካቤን ተመኝተው በአገራቸውና በዓለም ዙሪያ ከሚገኙ ክርስቲያኖች ጋር ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈጣን ማገገም እጸልያለሁ ሲሉ ጽፈዋል። የዌስት ሚኒስተር ሊቀ ጳጳስና የእንግሊዝና የዌልስ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ሪቻርድ ልዩ ጸሎት እንዲደረግላቸው ጥሪ አቅርበው በእንግሊዝና በዌልስ በሚገኙ ካቶሊካዊ ቤተ ክርስቲያናት ውስጥ የሚገኙት በሙሉ እንደሚጸልዩላቸው የሚያረጋግጥ መልእክት መላካቸውን ገልጸዋል። በታይላንድ የካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ፍራንሲስ ዛቪየር ቪራ ለሊካስ የዜና አገልግሎት እንደተናገሩት ከቀናት በፊት ከቅዱስነታቸው ጋር መገናኘታቸው እንዳስገረማቸው ተናግረዋል። በታይላንድ የሚገኙ ካቶሊካዊ ምዕመናን ቅርበታቸውን እንዲገልጹ ጋብዘው መለኮታዊው ፈዋሽ ኢየሱስ ክርስቶስ የቀዶ ጥገና ሐኪሞችን እንዲመራቸው ጸሎት አቅርበዋል። የቺያንግ ማይ ጳጳስ አቡነ ፒተር ሱፎት የእመቤታችን ቅድስት ድንግል ማርያም ጥበቃን በጸሎት ጠይቀው የተባረከች እናት እንድትጠብቃቸውና ከጎናቸው እንድትሆን ለምነው ይህም በዓለም ዙሪያ የሚገኙ ልጆቻቸው ፍቅርና ጸሎት እንዲሰማቸው ያስችላቸዋል ብለዋል። በፊሊፒንስ የካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት የሆኑት ሊቀ ጳጳስ ጊልበርት ጋርሴራ በበኩላቸው ለርዕሰ ሊቃነ ጳጳሳት ስኬታማ የቀዶ ጥገና ሕክምናና ማገገም ብፁዓን ጳጳሳትና ካህናት መሥዋዕተ ቅዳሴን እንዲያቀርቡ አሳስበዋል። እንዲሁም የሃይማኖት ማህበረሰቦችን፣ ቤተሰቦችንና ምዕመናንን ለፈውሳቸው የመቁጠሪያ ጸሎት፣ ዕለታዊ መሥዋዕትና የበጎ አድራጎት ተግባራትን እንዲያቀርቡ አበረታተዋል። እግዚአብሔር የቀዶ ጥገና ሐኪሞችንና የሚንከባከቧቸውን ሁሉ እንዲመራ በብርታትና በሰላም እንዲደግፋቸውና ቅዱስነታቸውንም ወደ ጤና እንዲመልሳቸው እንጸልይ ብለዋል። የቅዱስ ካርሎስ ጳጳስ ብፁዕ አቡነ ጀራርዶ አልቢናዛ የርዕሰ ሊቃነ ጳጳሳት ግልጽነት፣ ትሑትና እምነት የሚጣልበት አመራር መግለጫ መሆኑን በማሰብ አመስግነው በዚህም ያላቸውን መንፈሳዊ ቅርበትና ድጋፍ አረጋግጠውላቸዋል። የአንቲፖሎው ጳጳስ ብፁዕ አቡነ ሩፐርቶ ሳንቶስም እንደዚሁ በጸሎትና በመሥዋዕተ ቅዳሴ እንደሚያስታውሷቸው ቃል ገብተው እግዚአብሔር የሕክምና ቡድን እጆች፣ አእምሮና ልብ እንዲመራላቸው ጠይቀዋል። በሰሜን አሜሪካ የቺካጎ ሊቀ ጳጳስ ብፁዕ ካርዲናል ብሌዝ ኩፒች የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የትውልድ ሀገረ ስብከት ምዕመናን ለፈጣንና ሙሉ ፈውስ እንዲጸልዩ ጋብዘው ለቀዶ ጥገና ሐኪሞች የመንፈስ ቅዱስን መመሪያና የእመቤታችን ቅድስት ድንግል ማርያም እንክብካቤን በጸሎት ጠይቀዋል። የዋሽንግተን ሊቀ ጳጳስ ብፁዕ ካርዲናል ሮበርት ማክኤልሮይ በቅዱስ ጴጥሮስ ባዚሊካ ውስጥ ከመላው ዓለም ከመጡ ብፁዓን ጳጳሳት ጋር በጸሎት መተባበራቸውን ተናግረው በሀገር ስብከታቸው ውስጥ የሚገኙ ካህናት በሙሉ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጤና መሥዋዕተ ቅዳሴን እንዲያቀርቡ ጠይቀዋል። በካናዳ የቶሮንቶ ሀገር ስብከት ምዕመናኑ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀዶ ጥገና ሙሉ ፈውስና ለሕክምና ባለሙያዎች ጸሎት እንዲያደርጉ አሳስቧል። መልእክቱ በመጨረሻም የሕመምተኞች መማጠኛ እመቤታችን ቅድስት ድንግል ማርያም ለእረኛችን ርዕሰ ሊቃነ ጳጳሳት ለምኝልን በማለት ጥሪውን ደምድሟል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ጥቅምት 3 2019 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ስርጭታችን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው ሰውና ሰባዊ መብቶቹ በሚል ርዕስ የቀረበ አስተምሮ ይሆናል። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
0: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ
1: ሰውና ሰባዊ መብቶቹ ተራ ቁጥር 1 ማህበራዊ አስተምህሮና የስብና መርሆ። ቤተክርስቲያን በወንዶችና በሴቶች እንዲሁም በእያንዳንዱ ሰው ውስጥ የእግዚአብሔርን ሕያው መልክ ታያለች። ይህም መልክ የእግዚአብሔር ፍጹም አምሳል በሆነው እግዚአብሔርን ለሰው ሰውንም ለራሱ በሚገልጸው በክርስቶስ ምስጢር ውስጥ ከመቼውም ጊዜ በበለጠ ጥልቀትና ሙላት ይገኛል። ሁልጊዜም አዲስ ሆኖ ይታያል። ቤተክርስቲያን የምትናገረው ከፍተኛ ብቸኛ አገልግሎት የምትሰጣቸው ምንጊዜም ቢሆን የተቀበሉት ታላቅ መንፈሳዊ ጥሪ እንዲያስታውሱና ለዚህም ጥሪ የተገቡ እንዲሆኑ ያለማቋረጥ የምታስታውሳቸው ከእግዚአብሔር ወደር የሌለውና የማይገሰስ ሰባዊ መብት ለተቀበሉ ለእነዚህ ወንዶችና ሴቶች ነው። የእግዚአብሔር ልጅ ክርስቶስ ሥጋ በመልበሱ በልዩ ምክንያት ይህ አንድነት ሁልጊዜ እንዲኖርና እንዲታደስ ማድረግ የእርሷ መሠረታዊ ግዴታና ተግባር እንደሆነ ቤተ ክርስቲያን ትገነዘባለች። ቤተ ክርስቲያን በጌታ በክርስቶስ አማካይነት በሰባዊ ጎዳና ለመራመድ ቀዳሚ መሆኗን ታሳያለች፣ ለመሆንም ትጥራለች። እንደዚሁም በቅርብ ሆነ በሩቅ፣ በሚታወቅም ሆነ በማይታወቅ፣ ከሁሉም በላይ ደግሞ በድሆችና በስቃየተኞች፣ በጥቅሉ በሁሉም ሰው ውስጥ ክርስቶስ የሞተለትን የሞተላትን ወንድም ወይም እህት እንዲያይ ጥሪዋን ታስተላልፋለች። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተጠቀሰው። ማኅበራዊ ሕይወት ሁሉ የሰው ልጅ መገለጫ ልዩ ባሕሪ እንደሆነ ይታወቃል። ቤተ ክርስቲያን ለብዙ ጊዜያትና በብዙ መንገዶች የዚህ ግንዛቤ ዋና ጠበቃ ሆና ቆይታለች። በሁሉም ዘርፍና ኅብረተሰብ ውስጥ የሰውን ማዕከልነት አውቃለች፣ አረጋግጣለችም። ስለዚህ ኅብረተሰብ የቤተ ክርስቲያን ማኅበራዊ አስተምሮ ዓላማ ነው። ምክንያቱም እርሷ በማኅበራዊ ኑሮ አንድ ከሆኑት ሰዎች ውጪ ወይም በላይ አይደለችምና፣ ይልቁኑ በእነርሱ ውስጥ ለእነርሱ ብቻ ትኖራለች። ይህ ጠቃሚ ግንዛቤ የሰው ልጅ የማኅበራዊ ኑሮ አገልጋይ ወይም ገለልተኛ አካል ሳይሆን ሁልጊዜ ዋናው ባለቤት፣ መሠረትና ግብ ነው በሚለው እሳቤ ተረጋግጧል። ስለዚህ የማኅበራዊ ኑሮ ጅማሮ ሰው ነው። ኅብረተሰቡም ዋና ንቁ ባለቤት ሰው ነው። ኅብረተሰብም ዋናውን ንቁ ባለቤት ሊቃወም አይችልም። ማንኛውም የኅብረተሰብ መገለጫ በሰው ላይ ያተኮረ መሆን አለበት። በተጨባጭ የታሪክ ሁኔታዎች ውስጥ ወንዶችና ሴቶች የካቶሊካዊ ማኅበራዊ አስተሳሰብን ይወክላሉ። በእውነቱ መላው የቤተ ክርስቲያን ማኅበራዊ አስተምሮ የሚመነጨው የሰው ልጅ የማይገሰስ ክብር አለው ከሚለው መርሆ ነው። ቤተ ክርስቲያን ይህንን ዕውቀት በብዙ መልኩ ስትገልጽ ከሁሉ በላይ የሰውን ክብር አቅጣጫ ለማስለወጥ ወይም መልኩን ለመቀየር የሚደረገውን ጥረት አልተቀበለችም። ከዚህ በተጨማሪ በርካታ ሰብአዊ ክብር ጥሰቶችን ብዙ ጊዜ አውግዛለች። ታሪክ እንደሚያረጋግጠው የሰውን ክብር ለመጠበቅ የሚያስችሉ አንዳንድ ከሁሉ የተሻሉ ዕቅዶች የሚነሱት ከማኅበራዊ የግንኙነቶች መዋቅር ነው። አስከፊ የሰብአዊ ክብር ጥሰቶችም ያሉት እዚህ ላይ ነው። ተራ ቁጥር 2 ሰው የእግዚአብሔር አምሳያ ስለ መሆኑ ሐሌታዋ። በእግዚአብሔር አምሳል የተፈጠሩ ፍጥረታት። ሰው የእግዚአብሔር ፍጥረት እንደሆነ የመጽሐፍ ቅዱስ መሠረታዊ መልእክት ይነግረናል። በእግዚአብሔር መልክ የተፈጠረ ልዩ ባሕሪ እንዳለው ይገልጻል። እግዚአብሔር ሰውን በመልኩ ፈጠረ፣ በራሱ አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። እግዚአብሔር ሰውን የፍጥረት ሁሉ ማዕከልና ቁንጮ አደረገው። ሰው በዕብራይስጥ ቋንቋ አዳም፣ ከምድር አፈር በዕብራይስጥ ቋንቋ አዳማህ ተሰራ። ባፍንጫውም የሕይወትን እስትንፋስ እፍ አለበት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው። ስለዚህ ሰው በእግዚአብሔር መልክ የተፈጠረ ስለሆነ የርሱ የሆነ ማንነትና ክብር ያለው ፍጡር እንጂ ከንቱ ነገር አይደለም። ራሱን የማወቅ፣ ራሱን የመቆጣጠርና ራሱን አሳልፎ የመስጠት እንዲሁም ከሌሎች ሰዎች ጋር አንድነትን የመፍጠር አቅም አለው። ከዚህ በተጨማሪ ሰው በጸጋ ከፈጣሪው ጋር ቃል ኪዳን እንዲገባ ከርሱ በስተቀር ሌላ ማንኛውም ፍጡር ሊኖር የማይችለውን የእምነትና የፍቅር መልስ እንዲሰጠው ይጠበቅበታል። ሰው እግዚአብሔር መምሰሉ የሰው ህልውናና ባህሪ በተፈጥሯቸው ጥልቅ በሆነ አኳኋን ከእግዚአብሔር ጋር የተያያዙ መሆናቸውን ያሳያል። ይህም ግንኙነት ራሱን ችሎ ያለ እንጂ በኋላ የሚመጣ ወይም ከውጭ የተጨመረ ነገር አይደለም። መላው የሰው ሕይወት እግዚአብሔርን በመናፈቅና በመፈለግ ላይ የተመሠረተ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊሰረዝ ይችላል፣ ነገር ግን ከቶ ሊጠፋ አይችልም። እንዲያውም ከዓለም ግዙፍ ፍጥረታት መካከል የእግዚአብሔር የመሆን ችሎታ ያለው ሰው ብቻ ነው። ሰው ከእግዚአብሔር ጋር እንዲሆን የተፈጠረ ሰብአዊ ፍጡር ነው። ሰው ሕይወትና ራስን የመግዛት ችሎታ የሚኖረው በግንኙነት ውስጥ ነው። በተፈጥሮም ወደ እግዚአብሔር ያደላ ነው። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ዝምድናና ማኅበራዊ ገጽታ ይንጸባረቃል። ሰው ብቸኛ ፍጡር አይደለም፣ ማኅበራዊ ፍጡር ነው። ራሱን ከሌሎች ጋር ካላዛመደ በስተቀር ሊኖር አይችልም። የተፈጥሮ ችሎታውን ሊያዳብርም አይችልም። በዚህ ረገድ እግዚአብሔር ሰዎችን ወንድና ሴት አድርጎ መፍጠሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው ትልቅ ቁም ነገር አለው። በዓለም ውስጥ የእርሱ ብቸኛ ማጣቀሻ ተክሎችና እንስሳት ቢኖሩ ኖሮ በኤደን ገነት የሰው እርካታ ማጣት በጣም ከፍተኛ በሆነ ነበር ይለናል ኦሪት ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው። ሥጋዋ ከሥጋው አጥንቷ ከአጥንቱ የሆነች ዘፍጥረት 2 23 ላይ እንደተገለጸው እና የፈጣሪ እግዚአብሔር መንፈስ ደግሞ ያለባት ሴት መምጣቷ ብቻ ለሰው ልጅ ሕልውና አስፈላጊ የሆነ እርስ በርስ የመወያየት ፍላጎት ሊረካ ቻለ። በወንድ ሆነ በሴት ውስጥ የማንኛውም ሰው የመጨረሻ ግብና ሙላት የሆነው የራሱ የእግዚአብሔር ነጸብራቅ አለበት። ወንድና ሴት እኩል ክብርና ዋጋ አላቸው። ይህም የሆነው ልዩነት ቢኖራቸውም እንኳን ሁለቱም በእግዚአብሔር መልክ በመፈጠራቸው ብቻ ሳይሆን ለእኛ ባልና ሚስት የእኛ የሚሉት የጋራ ሕይወት መነሻቸው የእግዚአብሔር መልክ በመሆኑ ነው። በወንድና በሴት ባላቸው የጋራ ሱታፌ ጥልቅ በሆነ መንገድ ራሳቸውን ሙሉ ያደርጋሉ። ራሳቸውን በእውነተኛ ስጦታ መልክ በእርስ በእርስ በመሰጣጣት የራሳቸውን ማንነት ያውቃሉ። የእነርሱ የቃል ኪዳን አንድነት በመጽሐፍ ቅዱስ ውስጥ እግዚአብሔር ከሰው ጋር ያለው ቃል ኪዳን ትንቢተ ሆሴ ምዕራፍ 1 ቁጥር 3 ላይ እንደተገለጸው፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተጠቀሰው እንደዚሁም ለሕይወት እንደሚሰጥ አገልግሎት ሆኖ ቀርቧል። እንዲያውም ባልና ሚስት በእግዚአብሔር የፈጠራ ሥራ ሊሳተፉ ይችላሉ። እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም ሲል ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ የተጠቀሰውን መናገሩ ይታወሳል። ወንድና ሴት በተለይ የሌሎቹ ሰዎች ሕይወት መንከባከብ ስላለባቸው ከሌሎች ሰዎች ጋር ግንኙነት አላቸው። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻለሁ፣ ከሰው እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ ኦሪት ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከውሃ ጥፋት በኋላ ለኖኅ ተናገረ። ከዚህ አንጻር የሰው ሕይወት የተቀደሰና የማይጣስ መሆኑን ከእግዚአብሔር ጋር ያለው ግንኙነት ያስገድዳል። አትግደል የሚለው አምስተኛው ትእዛዝ ተገቢ ነው፣ ምክንያቱም የሕይወትና የሞት ጌታ እግዚአብሔር ነውና። ለማይጣሰውና አንድነቱም መጠበቅ ላለው ህይወት የሚሰጠው ክብር ከፍተኛውን ደረጃ የሚያደርሰው ባልንጀራህን እንደራስህ ውደድ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው በሚለውና ኢየሱስ የባልንጀራችንን ፍላጎት እንድንፈጽም በሚሰጠን ትእዛዝ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው።
0: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ
1: ክብራንና ክብራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማህበራዊ ትምህርት ስብስብ በተሰኘ አርዕስት ይፋ ከሆነው መጽሐፍ ላይ ሰውና ሰባዊ መብቶቹ በሚል ንዑስ አርዕስት የቀረበውን ከአንቀጽ 105 እስከ አንቀጽ 113 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@acpc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።